0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መላእከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ኽትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእክ እግዚኣብሔር ኣብ ዝለገሱ ኣስተንትኖ ቃል ኣምላኽ ክርስቶስ ንቓልስና ብኸመይ ናብ ገዛ ርእሱ ከም ዝወሰዶን ነቲ ኣብ ዓለም ዘሎ እከይ ብኸመይ ብጥበብ ኣምላኽ መልሲ ክንህበሉ ብምምስካር ብትሑት ስጋና ከም እተገልጸ ኣስተምሃሩ። ንጾር ጸገማትናን ስቓይናን ከፋኾስ ዝኽእል ክርስቶስ ጥራዩ፣ ፍቕሩ ድማ ብትሕትና ጥራዩ ክርከብ ዝኽእል እንክብሉ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ዕለት 5 ሓምለ ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካፈልዎ ናይ ፍርቂ መዓልቲ ጸሎት መላእከ እግዚኣብሔር ኣስተንትኖኦም ኣተሓሳሲቦም። ኣብ እዋን ባርነት ክርስቶስ ሓርነት እዩ። ኣብ ማእከል መቕዘፍቲ ውግእ ክርስቶስ ተስፋና እዩ። ኣብ ግዜ ሓጢኣት ክርስቶስ ምሕረት እዩ ክብሉ ርእሰ ሊቃነ ጳጳሳት ኣጉሊሖም። እዚ እቲ ሓቀይና ጥበብ ኮይኑ እታ ብስሙ ከም ደቀ መዛሙርቱ ኮይንና ሓቢርና ክንመላለሰላ ዘለና መንገዲ እያ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ወዲ ሰብ መጠን ሓውና ብምዃን ነዚ ይምህረና። ብሓይሊ ቅዱስ መንፈሱ ኣቢሉ ድማ ንቤተ ክርስቲያን ብዛዕባ ኣምላኽን ብዛዕባ ደቂ ሰባትን ብዛዕባ ሓቅን ይገልጸልና ክብሉ ኣስተንተኑ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ክብደት እቲ ንጾሮ መስቀል ቀሊል ከምኡውን ፈኲስ ክኸውን ከም ዝኽእል እውን ኣተሓሳሰቡ። ጐይታ ባዕሉ ምሳና ስለ ዝጾሮ ኣብቲ ጾርና በይንና ኣይሓድገናን እዩ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ሓቀይና መምህር መጠን ነቲ ብእከይ ዝቈሰለ ሰብኣውነትና ንምፍዋስን ንምክንኻንን ኣብ ገዛ ርእሱ ወሲድዎ እዩ ብምባል ርእሰ ሊቃነ ጳጳሳት ኣትሪሮም ተዛረቡ። ብተወሳኺ እውን ኣገዳስነት መስቀል ብምርዳእ ተስፋን ምጽንናዕን ክንረክብ ከም እንኽእል ገለጹ። እቲ ኣብ ክርስቶስ እንረኽቦ ጥበብ ኣዋጅ ምድሓን እዩ፣ ኣርዑቱ ካብ ኩሉ ውድቀት ልዕል የብለና ብምባል ድማ ቅዱስ ኣቦና ነቲ ካብ ወንጌል ማቴዎስ ምዕራፍ 11 ፍቕዲ 25 ክሳብ 30 እተወስደ ናይ ዕለቱ ንባብ ወንጌል እውን ጠቒሶም ኣስተንተኑ። በዚ ምኽንያት እዚ ንክርስቶስ ንምስዓብ እንገብሮ ጉዕዞ ዘጥፍእ ኣስማታዊ ኣተሓሳስባ ኣይኮነን። ኣብ ክንዶስ ንድራማ ታሪኽ ኣርዚኑ ዝርእን ብፍላይ ኣብ ጸልማት ዝኾነ እዋናት ንትርጉም ብቐጻሊ ዘብርህ ቤት ትምህርቲ ሓርነት እዩ ክብሉ መስከሩ። ስለዚ እከይ ብመስቀል ኢየሱስ ጥራዩ ዝሰዓር ኣብ ፍቕሩ ጥራይና ብዛዕባ እቲ መዋቲ ዝኾነ ድኻምና ምጽንናዕን ድሕነትን ዝርከብ ብምባል ርእሰ ሊቃነ ጳጳሳት ኣጉልሑ። ይኹን እምበር ርእሰ ሊቃነ ጳጳሳት ትሕትና ንፍቕሪ ክርስቶስ ንምርዳእ ኣገዳሲ ረቋሒ ምዃኑ እውን ገሊጾም። ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካፈልዎ ኣስተንትኖ ኣብ ናይ ዕለቱ ወንጌል ምርኩስ ብምግባር ጐይታናን መድሓኒናን ኢየሱስ ክርስቶስ ነቦ ክንውድሶን ንሕና እውን ምስኡ ሓቢርና ክንውድሶ ይዕድመና ብምባል ገሊጾም። ኣስዕባ ኣቢሎም ድማ ከምዚ ዝኣመሰለ ሃንደበታውን ዘሐጉስን ተግባር ቀሊል ምዃኑ ኣምላኽ ባዕሉ ካብ ጥበበይናታትን መስተውዓልትን ተሓቢኡ ከሎ ንዓና ንሕፃናት ርእሱ ብምግላጽ ባህ ዘብል ተግባር ከም ዝገበሮ ዘንጸባርቕ እዩ በሉ። ርእሰ ሊቃነ ጳጳሳት ኣስዒቦም ደቂ ሰባት ብናይ ገዛ ርእሶም ሓሳባት ኣዝዮም ስለ ዝተመልኡ ህላወቲ ንህዝቡ ክበጽሖም ዝመጸ ክርስቶስ ዝኾነ መሲሕ ኣፍልጦ ኣይህብሉን እዮም በሉ። ጥበብ ሰብ ናብቲ ናይ ትዕቢት ትምህርቲ ስለ ዝመርሖም ብትዕቢት ከም ዝቕየሩ ይገብሮም ክብሉ እውን ኣጠንቀቑ። ብኣንጻሩ ግን ሓቀይና ጥበብ ኣምላኽ ኣብ ትሑት ስጋና እዩ ዝግለጽ፣ ትምህርቱ ድማ ልዕሊ ዅሉ ነቶም ዝቃለሱ እዩ ዝምልከት። ኣንቱም ኵልኹም ዝደኸምኩምን ከቢድ ጾር እትጾሩን ናባይ ንዑ ዝብል ድማ እዩ። ናብ ኢየሱስ ምኻድ ክብሃል እንከሎ ንፍቕሩ ምላሽ መሃብ ኣብ ሕይወቱን ኣብ መስቀሉን እውን ከይተረፈ ምክፋል ማለት እዩ በሉ። ርእሰ ሊቃነ ጳጳሳት ወሲኾም እዚ ብፍቕሪ ተበጊስካ ገዛ ርእስኻ ናይ ምውፋይ ተግባር እዩ፣ አርዑት ኢየሱስ ዝኾነ ንሱ ድማ ቀንዲ ትምህርቱን ልብ ጥባቡን ንዂሉ ብፍቕሪ ዝነደደ እዩ በሉ። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምሳስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሰንበት ዘሓዋርያት ዝኣሰርግዎሙ ብዝብል ዝፍለጥ ሰንበት ኢና ዘኪርና ዘለና። ከምኡውን ዓመታዊ ክብረ በዓል ጴጥሮስ ወጳውሎስ ክልተ ኣዕማድ ቤተ ክርስቲያን ኣንቱሙ ብርሃኑ ለዓለም ኣእማድ ቤተ ክርስቲያን ኣንቱሙ ብርሃኑ ለዓለም ተባሂሎም ዝፍለጡ ኣብ ቤተ ክርስቲያን ናቶም በዓል ዓመታዊ በዓል ጴጥሮስ ወጳውሎስ ንገብር ኣለና ንብዕል ኣለና። እመነዚ ሰንበት እዚ ደሰኒ መዝሙር ኣሰርጎዎም ለሃዋርያት ንሃዋርያት ኣብ ሰማያት ሸለሞም ወንጌል መንግስቲ ኣወፈዮም ሰንበት ንዕረፍቲ ይሰርዓሎም ከም ወርቂ ብሓዊ ፈተኖም ከም ንፅሓሕ መስኢ ዕጣን ተቐበሎም ንሃዋርያት ኣብ ሰማይ ሸለሞም ዝብል ዕሙቕ ዝበለ ክብሪ ሃዋርያትን ተልእኮ ሃዋርያትን ዝነግር መዝሙር ይዝመር። ምስ ባክ እውን ኣልቦ ነገር ወኣልቦ ነቢብ ዘኢተሰማዕ ቃሎም ውስተ ኩሉ ምድሪ ወፃ ነገሮም ውእስካ ኣፅናፈ ዓለም በፅሓ ንባቦም ዘይተገብረን ዘይተሰምዐን የለን ድምፆም ናብ ኩሉ ምድሪ ቃላቶም ድማ ክሳብ ኩሉ ዓለም በፅሐ። መዝሙር 19 ቁፅሪ 4 ካብ ወንጌል ማርቆስ ካብ ምዕራፍ 3 ካብ 13 ኢየሱስ ናብ እምባ ደይቡ ነቶም ዝደለዮም ፀውዖም ንሳቶም ከዓ ናብኡ መፁ ምስኡ ምእንቲ ክኾኑ ክሰብኩ ምእንቲ ክልእኮም 12 ሃዋርያት ሸመ ኣጋንንቲ ከውፅኡ ድማ ስልጣን ሃቦም እቶም 12 ከዓ እዞም ስዕቡ እዮም እቲ ንሱ ጴጥሮስ ኢሉ ዝሰመየ ስምዖን እቶም ብኦርኔጌስ ማለት ደቂ ነጎድጓድ ኢሎም ዝሰመዮም ያዕቆብ ወዲ ዘበዴዎስ ስን ሓዊ ዮሃንስን እንድርያስ ስን ፊልጶስን በርተሌሞስን ማቴዎስን ቶማስን ያዕቆብ ወልዲ እልፍዮስን ታዲዎስን ስምዖን ቃነናዊን እቲ ኣዕሊፉ ዝሃቦን ይሁዳ ኣስቆሮታዊን። ኣብ ስርዓት ልጡርግያና ናይ ሎሚ ሰንበት ዝሃዋርያት ተባሂሉ ይፅዋዕ ንክልተ ኣዕማድ ብእምነት ዝፍለጡ ጴጥሮስን ጳውሎስን ዝዝክር ፍሉይ ሰንበት። ክልቲኦም ዓበይቲ ሃዋርያት ክርስቶስ እዮም። ክልቲኦም ንተልእኮ ክርስቶስ ኣብ ኩሉ ዘብፅሑ መንግስቲ ኣምላኽ ዝሰበኹ እዮም። ጴጥሮስ ንቤተክርስትያን ካብ ኣመንቲ ኣይሁድ ኣተንሲእዋ፣ ጳውሎስ ኣብ ኣህዛብ ፀዋዕታ ኣምፂኡ መምህር ዓለም ኮይኑ፣ ክልቲኦም በበቲ ዝተፀውዕሉ ንሰባት ኣብ ሓድነትን ስድራ ክርስቶስ ከም ዝኣትዉ ገይሮም፣ ክልቲኦም ብሰማዕትነት ኣብ ግዜ ሮማዊ ንጉስ ኔሮ ብጭካኔ ሞት ሂወቶም ሓሊፉ በዚ ከዓ ኣብ ምሉእ ዓለም ብብዙሓት ይምስገኑ። ነፍሲ ወከፎም ክልተ ዝተፈላለየ ተራ ቤተ ክርስቲያን ኣብ ተልእኮ ዓለም ይውክሉ። ጴጥሮስ ስምዖን ወይ ኬፋ ብዝብል ስም ዝፍለጥ ሓለቓ ሓዋርያት ንመንበረ ጴጥሮስ ኣብ ሮማ ምስ ጳውሎስ ዝመስረተ እዩ። ጴጥሮስ በዓል ቤተሳይዳ ኣብ ጥቓ ቐላይ ጥብርያርዶስ እትርከብ እዩ። ንሱ ወዲ ዮሃንስ ምስ ሓዉ እንድርያስ ኣብ ቀላይ ግንሳሬጥ ኣብ ምግፋፍ ዓሳ ዝሰርሕ ዝነበረ እዩ። ኣብ ወንጌል ዮሃንስ ከም ንረኽቦ እንድርያስ ሓዉ እዩ ምስ ኢየሱስ ኣራኺብዎ፣ ኢየሱስ ከዓ ሃዋርያ ክኸውን ፀዊዕዎ። ጴጥሮስ ኣብ ወንጌል ከም ንረኽቦ ብብዝሒ ዓሳ ምስ ሓዘ ንኢየሱስ ምስ ሰገደሉ ኣይትፍራሕ ካብ ሕጂ ንድሓር ገፋፍ ሰብ ክገብረካ እየ እናበለ ሓዲስ ስም ስምዖን ከም ዝበሃል ከምኡ ከዓ ኬፋ ወይ ከውሒ ከም ዝበሃል ነጊርዎ። ጴጥሮስ ሃዋርያ ኢየሱስ ምስ ኾነ ንስኻ እቲ መሲሕ ወዲ እቲ ህያው ኣምላኽ ኢኻ እናበለ ምስ ተዛረበ ኢየሱስ ከዓ ንስኻ ከውሒ ኢኻ፣ ኣብዚ ከውሒ ከዓ ንቤተ ክርስትያነይ ክሃንፃ እየ እናበለ መሊስሉ። ቀፂሉ መፋትሕ መንግስተ ሰማያት ክበካ እየ፣ ኣብ ምድሪ ዝኣሰርካዮ ኣብ ሰማያት እሱር ክኸውን እዩ ኢልዎ። ኣብ ኩሎም ፅሑፋት ሓዲስ ኪዳን ጴጥሮስ መጀመርያ ካብ ሃዋርያት ይፅዋዕ። ከምኡ ካብቶም ቀንዲ ኣብ ኢየሱስ ፍሉይ ምቅርራብ ዝነበሮም ቅድሚ ያዕቆብን ዮሃንስን ይፅዋዕ። ልዕሊ ኩሎም ሃዋርያት ተሰሚዩ ንረኽቦ ኣብ ደብረ ታቦር ራእይ ኢየሱስ ክቕየር እንከሎ ኣብኡ ነይሩ። ጓል ኢያኢሮስ ከተንስእ እንከሎ ምስኡ ነይሩ። ኣብ ጌተሰማኒ ናብ ግዜ ሕማሙ ምስኡ ነይሩ። ኣብ ጸሎት ሓሙስ ኣብ ምቅርራብ ድራር ዓብዪ ተራ ተፃዊቱ ኣብ ግዜ ሕማሙ ምስኡ ከም ዝነበረ ኢየሱስ ምስ ተታሕዘ ንግዙእ ሊቀ ካህናት ብሴፍ ገይሩ እዝኑ ከም ዝቆረፀ፣ ኣብ ግዜ ፍርዲ ኢየሱስ ግን ሰለስተ ግዜ ከም ዝኸሓደ እንትኾነ ደገ ወፂኡ እናበኸየ ብግብሩ ተጣዒሱ መሪ ብክያት ከም ዝበኸየ ንርኢ። ድሕሪ ትንሳኤ በተን ኣንስቲ መቓብር ጥርሑ ከም ዝፀንሐንን ምስተነግሬ ምስ ካልኦት ሃዋርያት ኮይኑ ኣብ መቓብር ኢየሱስ ተመላሊሱ። ኢየሱስ ምስ ሰንስአ መጀመርያ ንጴጥሮስ ተራእዩ። ኣብ ባሕሪ ጥብርያርዶስ ምስ ተራእዮም ንጴጥሮስ ተፍቅረኒ ዲኻ እናበለ ሰለስተ ግዜ ከም ዝሓተቶ ንዓያወተይ መግብ ነባግዒ ይሓሉ ነባግዒ መግብ እናበለ ከም ዝኣንዝዞ ነንብብ። ድሕሪ ዕርገቱ ጴጥሮስ ሓለቓ ሃዋርያት ኮይኑ ይምርሕ ከም ዝነበረ ግብሪ ሃዋርያት ይነግረና። ኣብ ክንዲ ይሁዳ ዝትካእ ክመርፅ ዋና ኮይኑ መሪሑ። ድሕሪ ምውራድ መንፈስ ቅዱስ ኣብ መዓልቲ ጳራቅሊጦስ ንህዝቢ መጀመርያ ስብከት ዘስምዐ ንሱ እዩ። ንሱ መጀመርያ ተኣምራት ብስም ኢየሱስ ዝገበረ ኣናንያን ሰጲራን ንመንፈስ ቅዱስ ስለ ዝጠለሙ ንሞት ከም እተፈርዱ ዝነገረ ጴጥሮስ ወንጌል ኣብ ኣረማውያን ከበፅሕ መጋበሩ ኮይኑ ንኣረማዊ ቀርሜሌዎስ ሮማዊ ኣጠሚቕዎ። ኣብ ጉባኤ ኢየሩሳሌም ኣብ ዝተገብረ ውሳኔ ንኣረማውያን ደጊፉ በዚ ከዓ ቤተ ክርስትያን ናይ ኩሉ ከም ዝኾነት ኣርእዩ። ብንጉስ ኣክሪጳ ምስ ተኣስረየ ኣምላኽ መልኣኹ ሰዲዱ ካብ ማእሰርቲ ኣውፅይዎ። ካብ ማእሰርቱ ምስ ወፀአ ተልእክኡ ኣብ ኢየሩሳሌም ኣብ መንጎ ኣረማዊ ህዝቢ ኣብ ኣንጾኪያ ቆሮንጦስ ቀፂሉ ከዓ ኣብ ሮማ ቀፂልዎ። ነዚ ኣብ ቀዳመይቲ መልእኽቱ እውን ይጠቕሶ። ጴጥሮስ ኣብ ሮማ ኣብ ግዜ ንጉስ ኒሮ ብ64 ዓመተ ምህረት ኣቢሉ ተቐቲሉ። ናይ ሰማዕትነቱ ምስክር ብዙሓት ይጠቕስዎ፤ ኦሪጀን፣ ዩዜብዩስ በዓል ቂሳርያ፣ ቅዱስ ቀለሜንጦስ ቀዳማይ ሮማዊ፣ ቅዱስ ኣግናፅዮስ ኣኦራኒዮስ፣ እዚኦም ኩሎም ይጠቕስዎ። ጴጥሮስ ነቲ ብክርስቶስ ዝተዋህቦ መዝነት እናመርሐ እንከሎ ኩሉ ግዜ ነቲ ዝመርሖ ዝነበረ መንፈስ ቅዱስ ፅን ክብል ግድነት እዩ ነይሩ። እዚ ከዓ ኣብ ግብሪ ሃዋርያት ነዚ ደጋግሚ ይገልፀልና። ኣብ ትውፊት ቤተ ክርስትያን ከም ዝንገር ጴጥሮስ ቅድሚ ብሰማእትነት ምማቱ ኣብ ሮማ ብርቱዕ ስደትን ቅትለት ምስ በዝሐ በቲ ንጉስ ኒሮ ዝገብሮ ዝነበረ ህልቀት ክርስትያን ንከተማ ሮማ ሓዲጉ ክሃድም እንከሎ ኢየሱስ መስቀል ተሰኪሙ ንከተማ ሮማ ክኸይድ እንከሎ ተጓኖፎ። ሽዑ ጴጥሮስ ብፍርሓትና ቀጥቀጠ፣ ጎይታይ ኣበይ ገፅካ ትኸይድ ኢልዎ። ኢየሱስ ከዓ ኣብቲ ንስኻ ሓዲካዮ ትኸይድ ዘለካ ክስቀል ኸይድ ኣለኹ ኢልዎ። ሽዑ ጴጥሮስ ንሮማ ተመሊሱ ኣብኡ ብሰማዕትነት ወይ ኮቫዲስ ብዝብል ይፍለጥ፤ ኣበይ ትኸይድ ኣለኻ? ንሮማ ኣብኡ ክስቀል ኸይድ ኣለኹ። ጴጥሮስ ነዚ ምስ ሰምዐ ንሮማ ተመሊሱ ንቁልቁል ኣፉ ተሰቂሉ መይቱ። እታ ጴጥሮስ ንድሕሪ ዝተመልሰላ ዶሚኒ ኳቫዲስ ብዝብል እትፍለጥ ፅብቕቲ ቤተ ክርስትያን ተሰሪሓላ። ከም ትውፊት ዝብሎ ጴጥሮስ ኣብ ቫቲካን እዩ ብስቕለት ንቁልቁል ጠሚቱ መይቱ። እዚ ከዓ ከም ጎይታይ ንላዕሊ ጠሚተ ክስቀል ኣይግብኣንን ብማለት እዩ ይብሉ። ኣብ ቫቲካን ተቐቢሩ ኣብ ዝተገብረ ኩዕታ መቓብሩ ተረኺቡ። መንበረ ታቦት ናይ ቤተ ክርስትያን ቅዱስ ጴጥሮስ ኣብ ልዕሊ መቓብሩ እዩ ተሰሪሑ ዘሎ። ካብ መጀመርያ መዓልቲ ናይ ጴጥሮስ ህልቅነት ብኩሉ እሙንን ቅቡሉን ከም ዝነበረ ታሪክ ነግረና። ንሱ ቀዳማይ ወራሲ መንበር እዩ ነይሩ። በዚ ከዓ ናይ ኩላ ቤተ ክርስትያን ጠቕላሊ ሓላፊ እዩ። ኣብ ላቲናዊ ስርዓት ዝኽሪ ዕለት በዓላቱ ኣብ ሰኔ 29 የካቲት 22 ከምኡ ሕዳር 18 ይዝከር። ጴጥሮስ ነቲ ንቤተ ክርስትያን ኣብ ኩሉ እዋን ዝህባ ቕሳነት ርግኣት ይውክል። በዚ ናይ ጴጥሮስ ተራ መሪሕነት ቤተ ክርስትያን ዝተፈላለየት ሓድነት ዝጎደላ ምዃነት ከምዚ ኣብ ካሊእ ቤተ ክርስትያናት ካብ ቤተ ክርስትያን ተፈልዮም ዝርከቡ ንርእዮ ዘለና እዩ። ብዙሓት ዘይካቶሊካውያን ዝርእይዎ ተራ መንበረ ጴጥሮስ እዩ። ብኣብኡ መሰረት ከዓ ሓድነት ዝፈጥሩሉ መገዲ ኣብ ምንዳይ ይርከቡ። ፍልልያት ክህሉ ይኽእል እዩ፣ ምምቕቓል ግን ኣይግባአን። ምክንያቱ ኩልና ኣብ ክርስቶስ እንኣምን ሓድነት ክህልወና ይግባእ፣ ከምቲ ክርስቶስ ኣብ ጸሎት ሓሙስ ዝጸለዮ። ሂወት ጴጥሮስ ሂወት ነፍሲ ወከፍና እዩ። ከም ሰብ መጠን ይወድቕ፣ ይፈርሕ፣ ይጠራጠር፣ ይጋግእ እውን። ኩሉ ግዜ ፍሉይ ዝገብሮ ጌይጉኡ ተኣሚኑ ኣብ ድሌት ጎይትኡ ይምለስ። እዚ ኢና ካብ ሂወት ጴጥሮስ ብዝያዳ እንመሃሮ፤ ብጌጋኻ ተኣሪምካ ኣብ ኣምላኽ ምምላስ። ቅዱስ ጳውሎስ በዓል ተርሴስ ብ35 ዓመተ ምህረት ክርስትያን ኮይኑ ካብቶም ንክርስትና ከጥፍኡ ፍሉይ ፍቓድ ወሲዱ ዝንቀሳቐስ ዝነበረ እዩ። ኣብ ደማስቆስ ንዝነበሩ ክርስትያን ከጥፍእ እናኸደ ከሎ ብብርቱዕ ብርሃን ዓዊሉ ካብ ፈረስ ወዲቑ። ሳውል ሳውል ስለምንታይ ተሳደደኒ አለኻ ዝብል ድምፂ ሰሚዑ። ስለምንታይ ንቤተ ክርስቲያነይ ተሳድድ ኣይኮነን ዝበሎ ስለምንታይ ተሳደደኒ ዝብል ድምፂ ሰሚዑ። ካብኡ ንድሓር ክርስቲያን ኮይኑ ስብከተ ወንጌል ጀሚሩ። ኣብ ግብሪ ሃዋርያት ኣብ መጀመርያ ብሳውል ድሓር ግን ብጳውሎስ ይፍለጥ። እዚ ከዓ ናይ ኣይሁድ ስም ሳውል ናይ ግሪክ ስሙ ከዓ ጳውሎስ ከም ዝነበረ ንምሕባር እዩ። መልእኽትታቱ ሳውል ዝብል ኣይንረኽብን። ኣብ ግብሪ ሃዋርያት ጥራሕ ሳውል ዝብል ንረክብ። ምዕራፍ 13 ግብሪ ሃዋርያት ቁፅሪ ካብ 7 ክሳብ 9 ቅዱስ ጳውሎስ ቋንቋ ግሪክ ብደንቢ ተማሂሩ ስለ ዝነበረ ብቐሊል ኣብ ኩሉ ክሰብኽ ክኢሉ። ኣብ ሂወቱ ሰለስተ ምስናዊ ጉዕዞ ገይሩ። ብሶርያ፣ ኣብ ኤስያ ማይኖር፣ ኣብ ቆሮንጦስ ከባቢ ኤፌሶስ፣ ኣብ ናይ ሕጂ ቱርኪ፣ ኣብ ምጅማር፣ ኣብ ደማስቆስ ንሓፂር ግዜ ፀኒዑ። ብ48 ዓመተ ምህረት ኣብቲ ዝለዓለ ግዜ ስብከቱ ምስ ገሌ ኣባላት ካብ ኣንጾኪያ ዝነበሩ ክርስትያን ወኪሉ ኣብ ኢየሩሳሌም ኣብ ዝተገብረ ቀዳማይ ጉባኤ ብዛዕባ ኣረማውያን ክሳተፍ ከይዱ። ኢየሩሳሌም ኩሉ ግዜ ናይ ስደቱ ማእሰርቱ ማእከል እያ። ናይ ሮማዊ ዘግነት ስለ ዝነበሮ ፍርዲ ኣብ ንጉሳዊ ዋና ከተማ ክቕበል ንሮማ ተላኢኹ። ኣብ ግዜ ሳልሳይ ጉዕዞ ሃዋርያነቱ 53 ክሳብ 57 ዓመተ ምህረት ዘሎ ግዜ መልእኽትታቱ ፅሒፉ። ኣብ ኩሉ ፅሑፋቱ ናይ ክርስቶስ መስዋእቲ ሞት ዝበለፀ መስዋእቲ ከም ዝኾነ እየ፣ ልዕሊ ኩሉ ናይ ብሉይ ኪዳን መስዋእቲ ከም ዝኾነ ይገልፅ። ሃዋርያነት ዝብል ንተልእኮኡ ክገልፅ ይጥቀመሉ። ሃዋርያ ክብል እንከሎ ሰለስተ ነገራት የጠቃልል፦ ስብከት ምምሕዳር፣ መስዋእቲ ምዕራግ። ስብከት ማለት ወንጌል ምስባኽ፣ ብኻልእ ኣዘራርባ ናይ ክርስቶስ ሕድገት ሓጢኣት ናብ ኣመንቲ ምምፃእ። ምሕረት ሕድገት ሓጢኣት ኣምፂኡ ንሓጢኣተኛታት ናብ ጎዳና ድሕነት ዘእቱ። ጳውሎስ ስብከት ወይ ስፍሓተ ወንጌል ክብል እንከሎ ምስ መሪሕነት የተሓሕዞ፣ ብፍላይ ናብተን ኣብያተ ክርስትያናት ባዕሉ ከም ኣቦ ኮይኑ ዘገልገለን። ኣብ መጨረሻ ጳውሎስ ናይ ሓዲስ ኪዳን መስዋእቲ ከም ዝኽሪ ክርስቶስ ከቕርብ ትእዛዝ ከም ዝተቐበለ ይፅሕፍ። ነዚ ኩሉ ከም ሃዋርያውነቱ ይርዮ። ሊቃውንቲ ንናይ ጳውሎስ ሃዋርያውነት ብሰለስተ ዓይነት ፀዋዕታ ይገልፅዎ፦ ቀዳማይ ናይ ሓዲስ ኪዳን ሃዋርያ፣ ካልኣይ ኣመሓዳሪ ምስጢራት ኣምላኽ፣ ሳለሳይ መተዓየይቲ ኣምላኽ። ኣብ ርድኢት ኣይሁድ ኪዳን ምስ ኣምላኽ ብግላዊ ርክብ ምስ ሕሩይ ህዝበ እግዚኣብሄር ዝኣትዎ ጥራሕ እዩ ዘስምዕ። ኣብ ካልኣይቲ መልእኽቱ ናብ ሰብ ቆሮንጦስ ምዕራፍ 3:6 ጳውሎስ ብንጹር ቅንዲ ትሕዝቶ ስብከቱ ኣብ ሓዲስ ኪዳን ዝተመስረተ እዩ ይብል። ጳውሎስ ክንደይ መልእኽቲ ፅሒፉ መኣስከ ፅሒፍዎን ንዝብል ሕቶ ክንሪኢ ከለና ኣብ ሓዲስ ኪዳን 13 መልእኽትታት ብጳውሎስ ከም ዝተፃሕፋ ይፍለጥ። ዝርዝር ኣስማት መልእኽቱ ከዓ ሮማውያን 2 ቀዳማይን ካልኣይን፣ ናብ ሰብ ቆሮንጦስ፣ ናብ ሰብ ጋላትያ፣ ናብ ሰብ ኤፌሶስ፣ ፊልጵስዩስ፣ ቆላስያስ፣ ቀዳማይን ካልኣይን ተሰሎንቄ፣ ቀዳማይን ካልኣይን ናብ ጢሞቴዎስ ረድኡ፣ ናብ ቲቶ፣ ናብ ፊሊሞና። ብዙሓት ምሁራት ከም ዝብልዎ መብዝሕትኡ ብጳውሎስ ወይ ብቀረባ ምስ ጳውሎስ ቅሩብ ዝምድና ዝነበሮም ዝፀሓፍዎ እዩ ይብሉ። ካብዚኣቶም 7 ብጳውሎስ ተፃሒፎም፣ ንሳቶም ከዓ ሮማውያን፣ ቀዳማይን ካልኣይን ቆሮንጦስ፣ ገላትያ፣ ፊልጵስዩስ፣ ቀዳማይን ካልኣይን ተሰሎንቄ፣ ፊሊሞናን። እቶም ዝተረፉ 6 መልእኽትታት ብካልኦት ዝተፃሕፋ እየን ይብሉ። ኣብ ቀዳማይ ዘመን ብስም ሓደ ውሩይ ስም ምፅሓፍ ልሙድ እዩ ነይሩ። እዚኦም ናይ ቀረባ ኣዕሩኽ ወይ ኣርድእቲ ክኾኑ ይኽእሉ። ኣብዘን ዳሕርወት 6 መልእኽትታቱ ናይ ጳውሎስ ሓሳብ የለን ማለት ኣይኮነን። ሓደ ሓሳብ ጳውሎስ ወሲዶም ከማዕብልዎ ይኽእሉ። ንኣብነት ቀዳማይ ጢሞቴዎስ ብጳውሎስ ተፃሒፉ ካብኡ ካልኦት ንኻልኣይ ጢሞቴዎስ ፀሒፎም። ሞት ቅዱስ ጳውሎስ። ትውፊት ቅዱስ ጳውሎስ ብሰማዕትነት ከም ዝሞተ ይነግረና። ኣብ ሮማ ክሳዱ ብሰይፊ ተሰይፉ መይቱ። እዚ ከዓ ብ64 ክሳብ 67 ዓመተ ምህረት ዘሎ እዩ። እዚ ማለት ኣብ ግዜ ግዝኣት ኔሮ፣ ልክዕ ኣብቲ ግዜ ቅዱስ ጴጥሮስ ዝተሰዋሉ እዩ። ነዚ መረጋገፂ ዝኾነና ኣብ ቀዳመይቲ መልእኽቲ ቀለሜንጦስ ብ96 ዓመተ ምህረት ብንጹር ንረኽቦ። ግብረ ሐዋርያት ብዛዕባ ሞት ቅዱስ ጳውሎስ ኣይነግረናን እዩ ምክንያቱ ቅድሚ ሞት ቅዱስ ጳውሎስ ስለዝተፃሓፈ ዝብሉ ኣለዉ ገለ ከዓ ሉቃስ ፀሓፋይ ግብረ ሐዋርያት ብዛዕባ መጨረሻ ሂወት ጳውሎስ ዝፈልጦ የብሉን ዝብሉ ኣለዉ እዚ ግን ክኸውን ኣይክእልን ምክንያቱ ሉቃስ ብዛዕባ ጳውሎስ ኩሉ ይነግር ነይሩ ብዛዕባ ሞቱ ኣይፈለጥን ክትብል ክትርድኦ የፀግም ትውፊት ቅዱስ ጳውሎስ ካብ ከተማ ሮማ ወፃኢ ብሰይፊ ተመቲሩ ከም ዝሞተ ይነግር ኣብቲ ዝሞተሉ ብስሙ ዓብዪ ቤተ ክርስትያን ተሰሪሑ ኣሎ ሂወት ቅዱስ ጳውሎስ ንነፍሲ ወከፍና ትምህርቲ ኣለኦ ንሱ ሓንሳብ ኣምላኽ ምስ ሓረዮ ንድሕሪት ኣይበለን ንሕና እውን ብጥምቀት ኣብ እምነት ክርስቶስ ስለ ዝኣተና ሎሚ ከም ጳውሎስ ብሂወትና ብኩሉ ግብርና ሰበኽትን ኣበሰርትን ወንጌል ኮይና ክንርከብ ይግባኣና ቅዱስ ጳውሎስ ኣብ ካልኣይቲ መልእኽቱ ናብ ሰብ ቆሮንጦስ ምዕራፍ 11 ካብ ቁፅሪ 24 ክሳዕ 27 ዘሎ እንተንበብና ኣብ ስብከት ወንጌል ዝተጓነፎ ዕንቅፋታትን ውርደትን ይነግር በዚ ከዓ ዝኾነ ክርስትያን ኣብ ግራት ኣምላኽ ዝዓይ ተስፋ ከይቆረፀ ክጓዓዝ ኣምላኽ ከም ዝመርሖ ክኣምን ከም ዝግብኦ ይነግረና ኣብዚ ናይ ሎሚ ዝኽሪ በዓልና እምበኣርከስ ኣምላኽ በበቲ ሂቡና ዘሎ ሂወት ሓላፍነት ለቢስና ወንጌል ክንሰብኽ እዩ ጴጥሮስን ጳውሎስን ሰባት ከማና እዮም ግን ኣብ ኢየሱስ ብልቦም ስለ ዝኣመኑ ነቲ ንሱ ካብኦም ዝደልዮ ኣብ ግብሪ ከውዕሉ ስለ ዝኽኣሉ ዕዉታት ንብሎም ኣሰር ጴጥሮስን ጳውሎስን እናተጓዓዝና ህያው እምነት ሒዝና ክንጓዓዝ ሎሚ እዋን ይነግረና ኣሎ ስብከተ ወንጌል ሎሚ ኣብቶም ክርስትያን ዝነበሩ እዩ ዘድሊ ዘሎ ነቲ ለቢሶሞ ዘለዉ ፀጋ ክርእዩ ዘይክእሉ ብዙሓት ስለ ዝኾኑ ሓዲስ ስብከተ ወንጌል የድሊ ኣሎ ትብለና ላ ቤተ ክርስትያን ነቲ ብክርስቶስ ዝተዋህበ ሓላፍነት ለቢሳ ርእሰ ሊቃነ ጳጳሳት ልዮን መበል 14 ሎሚ እውን ኣብ መንበረ ጴጥሮስ ኮይኖም ዓለም ቃል ኣምላኽ ክተስምዕ ሰላምን ፍቕርን ክነግስ ፅልኢ ክጠፍእ ስቃይ ሰባት ብፍላይ ኣብቶም ውፁዓት ደው ክብል ዓውኢሎም ይዛረቡን የስተምህሩን ኣለዉ ስለዚ ንሕና እውን ዓውኢልና ክንሰብኽ ብሂወትና ክንምስክር መብፅዓና ንሓድስ ብሩኽ በዓል ጴጥሮስ ጳውሎስ ይግበረልና ኣባ ንጉሴ ፍስሓ
2: ርሳሊካነ ጳጳሳት ልዮን መበል 14 ኣብ ዓመታዊ ክብረ በዓል ንቅዱሳን ጴጥሮስን ጳውሎስን ሓለውቲ ከተማ ሮማ ኣብ ባዝሊካ ቅዱስ ጴጥሮስ ምስ ተቅዳሴ ኣዕሪጎም ኣብ ዘስምዖ ስብከት ቅዱስነቶም ኣብ እዋን ቅዳሴ ንሓደስቲ ሜትሮፖሊሳውያን ሊቀ ጳጳሳት ብራኬን ኣክሚምን ከም ዝሃቡ ዜና ቫቲካን ይሕብር ቅዱስ ኣቦና ኣብ ስብከቶም ብዛዕባ ሓላዊ ቅዱሳን ናይ ከተማን ርእሰ ሰበኻታት ሮማን እንከስተንትኑ ጴጥሮስ ብኢየሱስ ጓሳ መጓስዑ ክኸውን ከም ዝተሓረየ ጳውሎስ ድማ ሃዋርያ ኣህዛብ ኮይኑ ከም ዝተመርፃ ዘኻኺሮም ኣብኦም ንክልተ ኣዕኑድ ቤተ ክርስትያን ናኽብር ቢሎም ፈለማ ናብ ጴጥሮስ ምልስ ቢሎም እቲ ቀዳማይ ርእሰ ሊቃነ ጳጳሳት ኣብ እዋን ምክፍፋልን ህውከትን እውን ከይተረፈ ሓድነትን ሕብረትን ከም ዘማዕበለ የዘኻኽሩ እዚ ዕብየት እዚ ግን ጴጥሮስ ፍጹም እዩ ማለት ኣይኮነን እንክብሉ ኣስተብሂሎም ብርግፅ ርእሰ ሊቃነ ጳጳሳት ኣብ እዋን ስቅያት ጴጥሮስ ነቲ መምህር ከም ዝኸሓዶን ድሒሩ ጥራይ ናይ ንስሓ ልባዊ ንብዓት ከም ዘፍሰሰን ብምዝካር እዩ ጳውሎስ በዕሉ ኣብ ዝተፈላለዩ ኩነታት ንጴጥሮስ ገለ ካብቲ ተግባራት ይሰማማዓሉ ስለ ዘይነበረ ድማ ከም ዝገነሖን ግናኸ ጴጥሮስ ንጌጋታቱ ኣፍልጦ ብምሃብ ንስሓ ገይሩ ተስፋ ከይቆረፀ ኣብቲ ወንጌል ንምእዋጅ መጓሰ ክርስቶስ ንምእካብ ንዝተዋህቦ ተልእኾ ከይቦኸረ ክሳብ ሰማዕትነት እዚ ዕጫ እዚ ኣብዚ ኣብ ሮማ ካብቲ ዝተኣከብናሉ ቦታ ብዙሕ ዘይርሕቕ እዩ ዝተፈፀመ ቢሎም ጴጥሮስ ኣብ መወዳእታ ነቲ ብጎይታ ብሓላፍነት ዝተዋሃቦ ተልእኾ ሓቂፉ ብሓገዙ ድምፂ ነፍሲ ወከፍ ሰብ ክሰምዐ ኣስተንፍሶ እናመመየ መገዲ ኣብ ምምራሕ ጌታታት ምእራም ንኣሕዋትናን ኣሓትናን ንተግባር ሓደ መንፈስ ተኣዚዞም ኣብ ምድሓን ሓድሕዶምን ኩሉ ሰብኣውነትን ክተሓባበሩ መምህር ምትብባዕ ምምዕዳውን ምስናይን እዩ ኣብነት ጴጥሮስ ንነፍሶ ከፍ ክርስትያን ሓናፂ ሓድነት ክኸውን ዝዕድም እዩ ንኣምላኽ ኣብ ማእከል ሂወትካ ኣቐሚጥካ ናብ ኣሕዋትካን ኣሓትካን ንኹነታቶምን ድሌታቶምን ኣቃልቦ ብምግባርን ቀረባ ክኸውን ምእንቲ እቲ መልእኽቲ ምሉእ ብምሉእ ክእወጅ ምስ ሓድሕድና ብመትሕልላይ ክንነብር ክንምሃር እንክብሉ የጉልሑ ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም እዚ እውን ትምህርቲ ናይ ሎሚ እናብ ዕለዘሎና ካል ኣብ ሃዋርያ ዘይሕለል ኣብ ሳርሓድሽ ከኣል እዩ እግዚኣብሔር ኣብ ልቢ እቲ ማንእሰይ ሳኦል ዘደነቕ ነገር ይፍጽም ቅድም ናብ ወንጌላዊ ምልዋጥ ኣምጺኡ ሓድሽ ስም ይህቦ ድሕሪኡ ድማ ኣብ መላእ ዓለም ክእወጅ ለኣኾ ከም ጴጥሮስ ይቦ ቅዱስ ኣቦና ቅዱስ ጳውሎስ ኣብዛ ከተማ እዚኣ ክሳብ ሂወቱ ኣሕሊፉ ዝህብ ብዛዕባ ወንጌል ዝመስከረ እዩ ሃዋርያ ኣህዛብ ብሓይሊ ቃል ኣምላኽ ክቕየር ፈቒዱ እዚ ድማ ካብ መገዲ ዓመፅ ኣድሒኑ ናብ መገዲ ፍቕሪ ዘብፅሖ ቅዱስ ኣጎስጢኖስ ብዛዕባ ምልዋጥ እንተልእኾ ንጳውሎስ ኣብ ዝሃቦ ኣስተንትኖ እግዚኣብሄር ንኣሳዳዲ ቤተ ክርስትያን ወሲዱ ልኡኽ ሰላም ገበሮ ብምባል ንኩሉ ሓጢኣቱ ይቕረ ብምባል ሓጢኣት ካልኦት ክሕደገሎም ኣብ ዘኽእሎ ኣገልግሎት ከም ዘቐመጦ የዘኻኽሩ ናብዞም ቅዱሳን ምጥማት ከመይ ጌርና ሓድነት ከነስፍሕን ንሓቂ ብሰናይ ተግባር ናይ ምግልጋል ተኽእሎ ክህልወና ክሓንፀና ከም ዝኽእል ርእሰ ሊቃነ ጳጳሳት ልዮን ሓሳብ ኣቕሪቦም በዚ መንፈስ እዚ ነቲ ጥንታውን ልብዝትንክፍ ስርዓት መሃበ ኣክሚም ሓደስቲ ሜትሮፖሊሳውያን ሊቀ ጳጳሳት ክፍፅሙ ምዃኖም ድማ ብምሕባር እዞም ብመስቀል ዝተሰለሙ ኣክሚም ብሓቂ ንነፍሲ ወከፍ ጓሳ ከምኡ እውን ናይ ነፍሲ ወከፍ ክርስትያን ከም ብዙሓት ገንሸላት መጓሰ ጎይታ ብሓላፍነት ዝተዋሃቦም ኣሕዋትን ኣሓትን ኣብ መንኮቦም ሒዞም ጉልበቶምን ግዜኦምን ፃዕሮምን ሂወቶምን ከይተረፈ ምእንታኦም ክስውኡን ዘለዎም ተወፋይነት ዝገልፁ እዮም ኣብ ሕመረት እዚ ገዛእ ርእስኻ በጃ ምግባር እዚ ወንጌል ንኩሉ ሰብ ክበፅሖ ብመለታ ዓለም ከዓ ኣብኡ ስኒትን ስምምዐን ክትረክብ ዝብል ባሕጊ እዩ ቢሎም ርእሰ ሊቃነ ጳጳሳት ብተወሳኺ ነዚ ስምዒት እዚ ነቶም ኣብኡ እተኣከቡ ኣባላት ልኡኽ ናይ ቁስጥንጥንያ ናይ ሁረት ኦርቶዶክሳዊት ቤተ ክርስትያን ፓትርያርክ ብሓጎስ ሰላምታ ከም ዘቕረቡ ዜና ቫቲካን ኣፍሊጡ ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ዝለገሱ ኣስተንትኖ ቃል ኣምላኽ ክርስቶስ ንቓልስና ብኸመይ ናብ ገዛ ርእሱ ከም ዝወሰዶን ነቲ ኣብ ዓለም ዘሎ እከይ ብኸመይ ብጥበብ ኣምላኽ መልሲ ክንህበሉ ብምምስካር ብትሑት ስጋና ከም እተገልጸ ኣስተምሃሩ። ንጾር ጸገማትናን ስቓይናን ከፋኾስ ዝኽእል ክርስቶስ ጥራዩ፣ ፍቕሩ ድማ ብትሕትና ጥራዩ ክርከብ ዝኽእል እንክብሉ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ዕለት 5 ሓምለ ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካፈልዎ ናይ ፍርቂ መዓልቲ ጸሎት መልኣከ እግዚኣብሔር ኣስተንትኖኦም ኣተሓሳሲቦም። ኣብ እዋን ባርነት ክርስቶስ ሓርነት እዩ። ኣብ ማእከል መቕዘፍቲ ውግእ ክርስቶስ ተስፋና እዩ። ኣብ ግዜ ሓጢኣት ክርስቶስ ምሕረት እዩ ክብሉ ርእሰ ሊቃነ ጳጳሳት ኣጉሊሖም። እዚ እቲ ሓቀይና ጥበብ ኮይኑ እታ ብስሙ ከም ደቀ መዛሙርቱ ኮይንና ሓቢርና ክንመላለሰላ ዘለና መንገዲ እያ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ወዲ ሰብ መጠን ሓውና ብምዃን ነዚ ይምህረና። ብሓይሊ ቅዱስ መንፈሱ ኣቢሉ ድማ ንቤተ ክርስቲያን ብዛዕባ ኣምላኽን ብዛዕባ ደቂ ሰባትን ብዛዕባ ሓቅን ይገልጸልና ክብሉ ኣስተንተኑ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ክብደት እቲ ንጾሮ መስቀል ቀሊል ከምኡውን ፈኲስ ክኸውን ከም ዝኽእል እውን ኣተሓሳሰቡ። ጐይታ ባዕሉ ምሳና ስለ ዝጾሮ ኣብቲ ጾርና በይንና ኣይሓድገናን እዩ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ሓቀይና መምህር መጠን ነቲ ብእከይ ዝቈሰለ ሰብኣውነትና ንምፍዋስን ንምክንኻንን ኣብ ገዛ ርእሱ ወሲድዎ እዩ ብምባል ርእሰ ሊቃነ ጳጳሳት ኣትሪሮም ተዛረቡ። ብተወሳኺ እውን ኣገዳስነት መስቀል ብምርዳእ ተስፋን ምጽንናዕን ክንረክብ ከም እንኽእል ገለጹ። እቲ ኣብ ክርስቶስ እንረኽቦ ጥበብ ኣዋጅ ምድሓን እዩ፣ ኣርዑቱ ካብ ኩሉ ውድቀት ልዕል የብለና ብምባል ድማ ቅዱስ ኣቦና ነቲ ካብ ወንጌል ማቴዎስ ምዕራፍ 11 ፍቕዲ 25 ክሳብ 30 እተወስደ ናይ ዕለቱ ንባብ ወንጌል እውን ጠቒሶም ኣስተንተኑ። በዚ ምኽንያት እዚ ንክርስቶስ ንምስዓብ እንገብሮ ጉዕዞ ዘጥፍእ ኣስማታውያ ተሓሳስባ ኣይኮነን። ኣብ ክንዶስ ንድራማ ታሪኽ ኣርዚኑ ዝርእን ብፍላይ ኣብ ጸልማት ዝኾነ እዋናት ንትርጉም ብቐጻሊ ዘብርህ ቤት ትምህርቲ ሓርነት እዩ ክብሉ መስከሩ። ስለዚ እከይ ብመስቀል ኢየሱስ ጥራዩ ዝሰዓር ኣብ ፍቕሩ ጥራይና ብዛዕባ እቲ መዋቲ ዝኾነ ድኻምና ምጽንናዕን ድሕነትን ዝርከብ ብምባል ርእሰ ሊቃነ ጳጳሳት ኣጉልሑ። ይኹን እምበር ርእሰ ሊቃነ ጳጳሳት ትሕትና ንፍቕሪ ክርስቶስ ንምርዳእ ኣገዳስ ረቋሒ ምዃኑ እውን ገሊጾም። ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካፈልዎ ኣስተንትኖ ኣብ ናይ ዕለቱ ወንጌል ምርኩስ ብምግባር ጐይታናን መድሓኒናን ኢየሱስ ክርስቶስ ነቦ ክንውድሶን ንሕና እውን ምስኡ ሓቢርና ክንውድሶ ይዕድመና ብምባል ገሊጾም። ኣስዕብ ኣቢሎም ድማ ከምዚ ዝኣመሰለ ሃንደበታውን ዘሐጉስን ተግባር ቀሊል ምዃኑ ኣምላኽ ባዕሉ ካብ ጥበበይናታትን መስተውዓልትን ተሓቢኡ ከሎ ንዓና ንሕፃናት ርእሱ ብምግላጽ ባህ ዘብል ተግባር ከም ዝገበሮ ዘንጸባርቕ እዩ በሉ። ርእሰ ሊቃነ ጳጳሳት ኣስዒቦም ደቂ ሰባት ብናይ ገዛ ርእሶም ሓሳባት ኣዝዮም ስለ ዝተመልኡ ህላወቲ ንህዝቡ ክበጽሖም ዝመጸ ክርስቶስ ዝኾነ መሲሕ ኣፍልጦ ኣይህብሉን እዮም በሉ። ጥበብ ሰብ ናብቲ ናይ ትዕቢት ትምህርቲ ስለ ዝመርሖም ብትዕቢት ከም ዝቕየሩ ይገብሮም ክብሉ እውን ኣጠንቀቑ። ብኣንጻሩ ግን ሓቀይና ጥበብ ኣምላኽ ኣብ ትሑት ስጋና እዩ ዝግለጽ፣ ትምህርቱ ድማ ልዕሊ ዅሉ ነቶም ዝቃለሱ እዩ ዝምልከት። ኣንቱም ኵልኹም ዝደኸምኩምን ከቢድ ጾር እትጾሩን ናባይ ንዑ ዝብል ድማ እዩ። ናብ ኢየሱስ ምኻድ ክብሃልን ከሎ ንፍቕሩ ምላሽ መሃብ ኣብ ሕይወቱን ኣብ መስቀሉን እውን ከይተረፈ ምክፋል ማለት እዩ በሉ። ርእሰ ሊቃነ ጳጳሳት ወሲኾም እዚ ብፍቕሪ ተበጊስካ ገዛ ርእስኻ ናይ ምውፋይ ተግባር እዩ፣ አርዑት ኢየሱስ ዝኾነ ንሱ ድማ ቀንዲ ትምህርቱን ልብ ጥበቡን ንኹሉ ብፍቕሪ ዝነደደ እዩ በሉ። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምሳስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሰንበት ዘሓዋርያት ዝኣሰርግዎሙ ብዝብል ዝፍለጥ ሰንበት ኢና ዘኪርና ዘለና። ከምኡውን ዓመታዊ ክብረ በዓል ጴጥሮስ ወጳውሎስ ክልተ ኣዕማድ ቤተ ክርስቲያን ኣንቱሙ ብርሃኑ ለዓለም ኣእማድ ቤተ ክርስቲያን ኣንቱሙ ብርሃኑ ለዓለም ተባሂሎም ዝፍለጡ ኣብ ቤተ ክርስቲያን ናቶም በዓል ዓመታዊ በዓል ጴጥሮስ ወጳውሎስ ንገብር ኣለና ንብዕል ኣለና። እመነዚ ሰንበት እዚ ደሰኒ መዝሙር ኣሰርጎዎም ለሃዋርያት ንሃዋርያት ኣብ ሰማያት ሸለሞም ወንጌል መንግስቲ ኣወፈዮም ሰንበት ንዕረፍቲ ሰርዓሎም ከም ወርቂ ብሓዊ ፈተኖም ከም ንፅሓሕ መስውኢ ዕጣን ተቐበሎም ንሃዋርያት ኣብ ሰማይ ሸለሞም ዝብል ዕሙቕ ዝበለ ክብሪ ሃዋርያትን ትልኡክ ሃዋርያትን ዘነግር መዝሙር ይዝመር። ምስ ባክ እውን ኣልቦ ነገር ወኣልቦ ነቢብ ዘኢተሰማ ቃሎም ውስተ ኩሉ ምድሪ ወፃ ነገሮም ውእስከ ኣፅናፈ ዓለም ብበፅሓ ንባቦም ዘይተገብረን ዘይተሰምዐን የለን ድምፆም ናብ ኩሉ ምድሪ ቃላቶም ድማ ክሳብ ኩሉ ዓለም በፅሐ። መዝሙር 19 ቁፅሪ 4 ካብ ወንጌል ማርቆስ ካብ ምዕራፍ 3 ካብ 13 ኢየሱስ ናብ እምባ ደይቡ ነቶም ዝደለዮም ፀውዖም ንሳቶም ከዓ ናብኡ መፁ። ምስኡ ምእንቲ ክኾኑ ክሰብኩ ምእንቲ ክልእኮም 12 ሃዋርያት ሸመ ኣጋንንቲ ከውፅኡ ድማ ስልጣን ሃቦም። እቶም 12 ከዓ እዞም ስዕቡ እዮም፤ እቲ ንሱ ጴጥሮስ ኢሉ ዝሰመየ ስምዖን፣ እቶም ብኦርኔጌስ ማለት ደቂ ነጎድጓድ ኢሎም ዝሰመዮም ያዕቆብ ወዲ ዘበዴዎስን ሓዊ ዮሃንስን እንድርያስን ፊልጶስን በርተሌሞስን ማቴዎስን ቶማስን ያዕቆብ ወልዲ እልፍዮስን ታዲዎስን ስምዖን ቃነናዊን እቲ ኣዕሊፉ ዝሃቦን ይሁዳ ኣስቆረታዊን። ኣብ ስርዓት ልጡርግያና ናይ ሎሚ ሰንበት ዝሓዋርያት ተባሂሉ ይፅዋዕ ንክልተ ኣዕማድ ብእምነት ዝፍለጡ ጴጥሮስን ጳውሎስን ዝዝክር ፍሉይ ሰንበት። ክልቲኦም ዓበይቲ ሃዋርያት ክርስቶስ እዮም። ክልቲኦም ንተልእኮ ክርስቶስ ኣብ ኩሉ ዘብፅሑ መንግስቲ ኣምላኽ ዝሰበኹ እዮም። ጴጥሮስ ንቤተክርስትያን ካብ ኣመንቲ ኣይሁድ ኣተንሲእዋ፣ ጳውሎስ ኣብ ኣህዛብ ፀዋዕታ ኣምፂኡ መምህር ዓለም ኮይኑ፣ ክልቲኦም በበቲ ዝተፀውዕሉ ንሰባት ኣብ ሓድነትን ስድራ ክርስቶስ ከም ዝኣትዉ ገይሮም። ክልቲኦም ብሰማዕትነት ኣብ ግዜ ሮማዊ ንጉስ ኔሮ ብጭካኔ ሞት ሂወቶም ሓሊፉ፣ በዚ ከዓ ኣብ ምሉእ ዓለም ብብዙሓት ይምስገኑ። ነፍሲ ወከፎም ክልተ ዝተፈላለየ ተራ ቤተ ክርስቲያን ኣብ ትልኩ ዓለም ይውክሉ። ጴጥሮስ ስምዖን ወይ ኬፋ ብዝብል ስም ዝፍለጥ ሓለቓ ሓዋርያት ንመንበሪ ጴጥሮስ ኣብ ሮማ ምስ ጳውሎስ ዝመስረተ እዩ። ጴጥሮስ በዓል ቤተሳይዳ ኣብ ጥቓቐላይ ጥብርያርዶስ እትርከብ እዩ። ንሱ ወዲ ዮሃንስ ምስ ሓዉ እንድርያስ ኣብ ቀላይ ግንሳሬት ኣብ ምግፋፍ ዓሳ ዝሰርሕ ዝነበረ እዩ። ኣብ ወንጌል ዮሃንስ ከም ንረኽቦ እንድርያስ ሓዉ እዩ ምስ ኢየሱስ ኣራኺብዎ፣ ኢየሱስ ከዓ ሃዋርያ ክኸውን ፀዊዕዎ። ጴጥሮስ ኣብ ወንጌል ከም ንረኽቦ ብብዝሒ ዓሳ ምስ ሓዘ ንኢየሱስ ምስ ሰገደሉ ኣይትፍራሕ ካብ ሕጂ ንድሓር ገፋፍ ሰብ ክገብረካ እየ እናበለ ሓዲስ ስም ስምዖን ከም ዝበሃል ከምኡ ከዓ ኬፋ ወይ ከውሒ ከም ዝበሃል ነጊርዎ። ጴጥሮስ ሃዋርያ ኢየሱስ ምስ ኾነ ንስኻ እቲ መሲሕ ወዲ እቲ ህያው ኣምላኽ ኢኻ እናበለ ምስ ተዛረበ ኢየሱስ ከዓ ንስኻ ከውሒ ኢኻ፣ ኣብዚ ከውሒ ከዓ ንቤተ ክርስትያነይ ክሃንፃ እየ እናበለ መሊሱሉ። ቀፂሉ መፋትሕ መንግስተ ሰማያት ክበካ እየ፣ ኣብ ምድሪ ዝኣሰርካዮ ኣብ ሰማያት እሱር ክኸውን እዩ ኢልዎ። ኣብ ኩሎም ፅሑፋት ሓዲስ ኪዳን ጴጥሮስ መጀመርያ ካብ ሃዋርያት ይፅዋዕ። ከምኡ ካብቶም ቀንዲ ኣብ ኢየሱስ ፍሉይ ምቅርራብ ዝነበሮም ቅድሚ ያዕቆብን ዮሃንስን ይፅዋዕ። ልዕሊ ኩሎም ሃዋርያት ተሰሚዩ ንረኽቦ። ኣብ ደብረ ታቦር ራእይ ኢየሱስ ክቕየር እንከሎ ኣብኡ ነይሩ። ጓል ኢያኢሮስ ከተንስእ እንከሎ ምስኡ ነይሩ። ኣብ ጌተሰማኒ ናብ ግዜ ሕማሙ ምስኡ ነይሩ። ኣብ ጸሎተ ሓሙስ ኣብ ምቅርራብ ድራር ዓብዪ ተራ ተፃዊቱ ኣብ ግዜ ሕማሙ ምስኡ ከም ዝነበረ ኢየሱስ ምስ ተታሕዘ ንግዙእ ሊቀ ካህናት ብሴፍ ገይሩ እዝኑ ከም ዝቆረፀ ኣብ ግዜ ፍርዲ ኢየሱስ ግን ሰለስተ ግዜ ከም ዝኸሓደ እንትኾነ ደገ ወፂኡ እናበኸየ ብግብሩ ተጣዒሱ መሪብ

ክመርጽ ዋና ኾይኑ መሪሑ ድሕሪ ምውራድ መንፈስ ቅዱስ ኣብ መዓልቲ ጳራቅሊጦስ ንህዝቢ መጀመርያ ስብከት ዘስምዐ ንሱ እዩ። ንሱ መጀመርያ ተኣምራት ብስም ኢየሱስ ዝገበረ ኣናንያን ሰጲራን ንመንፈስ ቅዱስ ስለ ዝጠለሙ ንሞት ከም እተፈርዱ ዝነገረ ጴጥሮስ ወንጌል ኣብ ኣረማውያን ከበጽሕ መጋበሩ ኮይኑ ንኣረማዊ ቀርሜሌዎስ ሮማዊ ኣጠሚቕዎ ኣብ ጉባኤ ኢየሩሳሌም ኣብ ዝተገብረ ውሳኔ ንኣረማውያን ደጊፉ በዚ ከዓ ቤተ ክርስትያን ናይ ኩሉ ከም ዝኾነት ኣርእዩ። ብንጉስ ኣክሪጳ ምስ ተኣስረየ ኣምላኽ መልኣኹ ሰዲዱ ካብ ማእሰርቲ ኣውፅይዎ። ካብ ማእሰርቱ ምስ ወፀ ተልእክኡ ኣብ ኢየሩሳሌም ኣብ መንጎ ኣረማዊ ህዝቢ ኣብ ኣንጾኪያ ቆሮንጦስ ቀፂሉ ከዓ ኣብ ሮማ ቀፂልዎ። ነዚ ኣብ ቀዳመይቲ መልእኽቱ እውን ይጠቕሶ። ጴጥሮስ ኣብ ሮማ ኣብ ግዜ ንጉስ ኒሮ ብ64 ዓመተ ምህረት ኣቢሉ ተቐቲሉ። ናይ ሰማዕትነቱ ምስክር ብዙሓት ይጠቕስዎ፤ ኦሪጀን፣ ዩዜብዩስ በዓል ቂሳርያ፣ ቅዱስ ቀለሜንጦስ ቀዳማይ ሮማዊ፣ ቅዱስ ኣግናፅዮስ ኣኦራኒዮስ፣ እዚኦም ኩሎም ይጠቕስዎ። ጴጥሮስ ነቲ ብክርስቶስ ዝተዋህቦ መዝነት እናመርሐ እንከሎ ኩሉ ግዜ ነቲ ዝመርሖ ዝነበረ መንፈስ ቅዱስ ፅን ክብል ግድነት እዩ ነይሩ። እዚ ከዓ ኣብ ግብረ ሃዋርያት ነዚ ደጋግሚ ይገልፀልና። ኣብ ትውፊት ቤተ ክርስትያን ከም ዝንገር ጴጥሮስ ቅድሚ ብሰማእትነት ምማቱ ኣብ ሮማ ብርቱዕ ስደትን ቅትለትን ምስ በዝሐ በቲ ንጉስ ኒሮ ዝገብሮ ዝነበረ ህልቀት ክርስትያን ንከተማ ሮማ ሓዲጉ ክሃድም እንከሎ ኢየሱስ መስቀል ተሰኪሙ ንከተማ ሮማ ክኸይድ እንከሎ ተጓነፎ። ሽዑ ጴጥሮስ ብፍርሓት እናንቀጥቀጠ ጎይታይ ኣበይ ገጽካ ትኸይድ ኢልዎ። ኢየሱስ ከዓ ኣብቲ ንስኻ ሓዲካዮ ትኸይድ ዘለኻ ክስቀል ኸይድ ኣለኹ ኢልዎ። ሽዑ ጴጥሮስ ንሮማ ተመሊሱ ኣብኡ ብሰማዕትነት ወይ ኮቫዲስ ብዝብል ይፍለጥ፤ ኣበይ ትኸይድ ኣለኻ? ንሮማ ኣብኡ ክስቀል ኸይድ ኣለኹ። ጴጥሮስ ነዚ ምስ ሰምዐ ንሮማ ተመሊሱ ንቁልቁል ኣፉ ተሰቂሉ መይቱ። እታ ጴጥሮስ ንድሕሪ ዝተመልሰላ ዶሚኒ ኳቫዲስ ብዝብል እትፍለጥ ፅብቕቲ ቤተ ክርስትያን ተሰሪሓላ። ከም ትውፊት ዝብሎ ጴጥሮስ ኣብ ቫቲካን እዩ ብስቕለት ንቁልቁል ጠሚቱ መይቱ። እዚ ከዓ ከም ጎይታይ ንላዕሊ ጠሚተ ክስቀል ኣይግብኣንን ብማለት እዩ ይብሉ። ኣብ ቫቲካን ተቐቢሩ ኣብ ዝተገብረ ኩዕታ መቓብሩ ተረኺቡ። መንበረ ታቦት ናይ ቤተ ክርስትያን ቅዱስ ጴጥሮስ ኣብ ልዕሊ መቓብሩ እዩ ተሰሪሑ ዘሎ። ካብ መጀመርያ መዓልቲ ናይ ጴጥሮስ ሕልቅነት ብኩሉ እሙንን ቅቡልን ከም ዝነበረ ታሪክ ነግረና። ንሱ ቀዳማይ ወራሲ መንበር እዩ ነይሩ፤ በዚ ከዓ ናይ ኩላ ቤተ ክርስትያን ጠቕላሊ ሓላፊ እዩ። ኣብ ላቲናዊ ስርዓት ዝኽሪ ዕለት በዓላቱ ኣብ ሰኔ 29 የካቲት 22 ከምኡ ሕዳር 18 ይዝከር። ጴጥሮስ ነቲ ንቤተ ክርስትያን ኣብ ኩሉ እዋን ዝህባ ቕሳነት ርግኣት ይውክል። በዚ ናይ ጴጥሮስ ተራ መሪሕነት ቤተ ክርስትያን ዝተፈላለየት ሓድነት ዝጎደላ ምዃነት ከምዚ ኣብ ካሊእ ቤተ ክርስትያናት ካብ ቤተ ክርስትያን ተፈልዮም ዝርከቡ እንርእዮ ዘለና እዩ። ብዙሓት ዘይካቶሊካውያን ዝርእይዎ ተራ መንበረ ጴጥሮስ እዩ። ብኣብኡ መሰረት ከዓ ሓድነት ዝፈጥሩሉ መገዲ ኣመንዳ ይርከቡ። ፍልልያት ክህሉ ይኽእል እዩ፤ ምምቕቓል ግን ኣይግባአን። ምክንያቱ ኩልና ኣብ ክርስቶስ እንኣምን ሓድነት ክህልወና ይግባእ፤ ከምቲ ክርስቶስ ኣብ ጸሎት ሓሙስ ዝጸለዮ። ህይወት ጴጥሮስ ህይወት ነፍሲ ወከፍና እዩ። ከም ሰብ መጠን ይወድቕ፣ ይፈርሕ፣ ይጠራጠር፣ ይጋግእ እውን። ኩሉ ግዜ ፍሉይ ዝገብሮ ጌይጉኡ ተኣሚኑ ኣብ ድሌት ጎይትኡ ይምለስ። እዚ ኢና ካብ ህይወት ጴጥሮስ ብዝያዳ እንመሃሮ፤ ብጌጋኻ ተኣሪምካ ኣብ ኣምላኽ ምምላስ። ቅዱስ ጳውሎስ በዓል ተርሴስ ብ35 ዓመተ ምህረት ክርስትያን ኮይኑ ካብቶም ንክርስትና ከጥፍኡ ፍሉይ ፍቓድ ወሲዱ ዝንቀሳቐስ ዝነበረ እዩ። ኣብ ደማስቆስ ንዝነበሩ ክርስትያን ከጥፍእ እናኸደ ከሎ ብብርቱዕ ብርሃን ዓዊሉ ካብ ፈረስ ወዲቑ። ሳውል ሳውል ስለምንታይ ተሳድደኒ ኣለኻ ዝብል ድምፂ ሰሚዑ። ስለምንታይ ንቤተ ክርስትያነይ ተሳድድ ኣይኮነን ዝበሎ፣ ስለምንታይ ተሳድደኒ ዝብል ድምፂ ሰሚዑ። ካብኡ ንድሓር ክርስትያን ኮይኑ ስብከተ ወንጌል ጀሚሩ። ኣብ ግብረ ሃዋርያት ኣብ መጀመርያ ብሳውል ድሓር ግን ብጳውሎስ ይፍለጥ። እዚ ከዓ ናይ ኣይሁድ ስም ሳውል ናይ ግሪክ ስሙ ከዓ ጳውሎስ ከም ዝነበረ ንምሕባር እዩ። መልእኽትታቱ ሳውል ዝብል ኣይንረክብን፤ ኣብ ግብረ ሃዋርያት ጥራሕ ሳውል ዝብል ንረክብ። ምዕራፍ 13 ግብረ ሃዋርያት ቁፅሪ 7-9 ቅዱስ ጳውሎስ ቋንቋ ግሪክ ብደንቢ ተማሂሩ ስለ ዝነበረ